እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር።

ሰማዕትና ካብዚ ቐጺልና ኤርትራውያን ስለምንታዮም ኣብ ሃገሮም ዘይወፍሩ ዝብል ናይ ቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ነንብበልኩም። ኣብዚ እዋን እዚ ብሰንኪቲ ብሓደ ሰብ ዝዝወር ስርዓት ህግደፍ ናይ ኤርትራ ሕማቕ ምስልታት ብዙሓት እዮም። ሓደ ካብኣቶም ብደረጃ ዓለም ከይተረፈ ኣዛራቢ ኮይኑ ዘሎ ደረት ዘይብሉ ዋሕዚ ናብ ስደት እዩ። እዚ ዝኾነሉ ብዙሓት ኤርትራውያን ብምስዳዶም ጥራይ ዘይኮነ ገና እቲ ዋሕዚ ዘይዛሪ ምዃኑ እዩ። ኣብዚ እዋን እዚ እኳ ኣብ ኤውሮጳ ካብ ዘለዉ ስደተኛታት 22 ካብ 100 ኤርትራውያን ምዃኖም ምግላጹ ኣቐንዛዊ እዩ። እዚ ክግለጽ እንከሎ ዝለዓሉ ሕቶታት ብዙሓት ኮይኖም ዋላ እኳ መልሱ ፍሉጥ እንተኾነ ኤርትራውያን ስለምንታዮም ብዘሰንብድ ብዝሒ ዝስደዱ ዝብል እዩ። ነቲ ሕቶ ኣብ ምምላስ ከምቲ ሱዳናዊ ዶክተር መሓመድ ዓብዱ ሰላም ኣብበከር ኣብ መኽፈቲ መበል 62 ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት ግዱድን መወዳእቱ ዘይፍሉጥን ውትድርና ናይ ዜጋታት ማእሰርቲ ምስዋርን ምቕታልን ናይ እምነት ነፃነት ዘይምህላውን መሰረታዊ ዲሞክራስያውን ሰብኣውን መሰላት ምጥሓሶም ወዘተ ዝብል ናይ ነዊሕ ግዜ ተመክሮ ዝዳሰሰ መልሲ ሂቡ እዩ። እቲ ኻልእ ብዙሕ ግዜ ዘይጥቀስ ግና ድማ መሰረታዊ ምኽንያት ኤርትራውያን ኣብታ ብቓልሶም ዘውሓስዎ ሃገር ብዘለዎም ጸጋን ክእለትን ንገዛ ርእሶም ኮይኖም ሃገሮምን ህዝቦምን ንምጥቃም ዘኽእሎም መሰል ቁጠባዊ ወፍሪ ዝንፈጎም ካልእ ጠንቂ ስደት ምዃኑ እዩ። ጉጅለ ህግደፍ ቁጠባዊ ምንቅስቓስን ዕብየትን በተን ዘለዎ ህግደፋዊ ትካላት ንምድራት ንኸኽእሎ ኤርትራውያን ካብ ቁጠባዊ ተሳትፎ ንምግላል ዘይፍንቅሎ እምኒ ከም ዘየለ ንኤርትራዊ ከም ሓድሽ ዝንገሮ ዘይኮነ ኣብ ድኽነት ኣውዲቕዎ ዘሎ እዩ። መሬትና መንዝዐ ጥሙር ሕርሻ ብዝብል ፍሹል መደብ ዝፈጠሮ ናይ ሓረስቶት ምምዝባል ዝርሳዕ ኣይኮነን። ኣብ ከተማታት እውን ካብ ንኣሽቱ ደረጃታትን መባእታዊ ናይ መጓዓዝያ ትካላትን ጀሚርካ ክሳብ ኣፍረይቲ ትካላት ከምቲ ክድን ኣይትበሎ ከም ዝኸይድ ግበሮ ዝበሃል ንብዙሓት ኣጨኒቑ ኣመዛቢሉ እዩ። ድሕሪ እዚኡ ኸዓ ክሳብ ምሻጥ ሕብስትን ጨወ በርበረን ኣብ ኢዱ ኣእትዩ ህዝቢ ዘሳቕ ዘሎ። ኤርትራውያን ኣውፈርቲ ምስ ገንዘቦምን ክእለቶምን በቲ ጉጅለ ኢደ እግሮም ምስ ተኣስሩ ዝነበሮም ምርጫ ተሰዲድካ ምውፋር ጥራይ እዩ። እቲ መብዛሕትኦም ከም መተካእታ ዝወስድዎ ኸዓ ብሓፈሻ ኣብ ሃገራት ኣፍሪቃ ብፍላይ ከዓ ኣብ ኡጋንዳ፣ ደቡብ ሱዳን፣ ኣንጎላን ሩዋንዳን ከይድካ ምውፋር እዩ። ኤርትራውያን ኣውፈርቲ ኣብ ዘንድ ተጠቕሳ ዕዉታት ምዃኖም በቲ ሓደ ወገን ንገዛ ርእሶም ኣብ ርእሲ ምጥቃሞም ብቕዓት ኤርትራውያን ኣብ ዝተሰለፍሉ ዝመስከረ ብምዃኑ የሕብን። በቲ ኻልእ ወገን ከዓ ነዚ ብቕዓቶም ኣብ ገዛ ሃገሮም ከተግብርዎ ዘይምኽኣሎም ይሕዝን። ኣብዚ ክርሳዕ ዘይብሉ ህግደፍ ደድሕሪኦም ከይዱ ኢድ ንኸእቱ ፈቲኑ ንዘይፈቐዱሉ ዝዕንቅፎም ውሑዳት ዘይምዃኖም እዩ። እዚ ኣብ ደቡብ ሱዳን ጐሊሑ ዝረአ ዘሎ እዩ። እተን ሃገራት ኤርትራውያን ገንዘባዊ ዓቕሞምን ክእለቶምን ብዝፈቕዶ ከውፍሩ ምፍቃደን ነቶም ኣውፈርቲ ዘለዎን ሓልዮት ጥራይ ዘይኮነ ህዝበን ንምጥቃምን ተመክሮ ንምቕሳምን ካብ ዘለዎን ሓልዮትን ሃገራዊ ቁጠበአን ንምህናጽ ካብ ዘለዎን ባህግን ዝነቅል ምዃኑ ርዱእ እዩ። መሰረታዊ ትሕዝቶ ናይቲ ስጉምቲ ተጠቒምካ ምጥቃም ብዝብል ፖሊሲ ዝተቓነየ ስለ ዝኾነ ናይቶም መንግስታት ህዝባዊ ሓላፍነትን ልቦናን የገንዝብ። ናይተን መንግስታት ጠቕሚ እዞም ኤርትራውያን ኣውፈርቲ ብዝኸፍልዎ
መንግስታዊ ግብርን ዘሃንጽዎ ትካላትን ዝውሰን ዘይኮነ ንዜጋታተን ብዝፈጥርዎ ናይ ስራሕ ዕድል እውን ተረባሕቲ እየን። ብትኻልእ ወገን እቶም ኤርትራውያን ኣውፈርቲ ኣብ ሃገሮም ዝተሓረሞም ነፃ ምንቅስቓስ ሸርፊ ወፃእን መንግስታዊ ምትብባዕን ብምርካቦም ዝገበረልካ ግበረሉ ወይ ንገረሉ ከም ዝበሃል ነተን መንግስታት ከመስግንወን ይግብኦም። ምጥጣሕ ወፍሪ ብዝምልከት ብመንፅር ጂኦግራፍያዊ ኣቀማምጣ፣ ወደባዊ ኣገልግሎት፣ ኩነታት ኣየርን ተፈጥሮኣዊ ጸጋን ኤርትራ ካብተን ኤርትራውያን ዘውፍሩለን ዘለዉ ሃገራት ኣፍሪቃ ንላዕሊ እንተዘይኮይና ንታሕቲ ኮነትን። እቲ ኤርትራ ኣይኮነን ዶ ዘይ ኤርትራውያን ኣውፈርቲ ደቃ ዝሃድሙላ ኮይናትሉ ዘላ ጠንቂ ጉጉይን ገባትን ፖሊሲ ቁጠባ ህግደፍ ምዃኑ እተን ሃገራት እውን ዝተረድኦ እዩ። ኣብ ሃገርካ ምውፋር ዝብል መሰል ተነጺጉ ኣብዘይ ሃገርካ ክኸውን እንከሎ እቲ ቐሲንካ ናይ ምቕጻል ውሕስነት ኣብ ግምት ዝኣቱ እዩ። ኤርትራውያን ኣብተን ሃገራት ዘወፍሩለን ዘለዎ ዘፈራት ንግዳዊ ምምጻእን ምልኣኽን ህንጸት ትሕተ ቕርጻ፣ ሕርሻ፣ ኣገልግሎት ሆቴላት፣ ምህናጽ ኣባይትን መጓዓዝያን ይርከብዎም። እዞም ቁጠባዊ ዘፈራት እዚኣቶም መባእታዊ ሕቶ ህዝቢ ኤርትራ ክምልሱ ዝነበሮም ምዃኖም ከዓ ኤርትራውያን ኣብ ሃገሮም ከውፍሩ ዘይምኽኣሎም ክሳብ ክንደይ ኤርትራን ህዝባን ይጉድኡ ኸም ዘለዉ የርኢ። ምኽንያቱ ዝኣረገ ገዛኻ ምሕዳስ እኳ ኣብ ዝኽልከለሉን ብሰንኪ ስእነት ትካላት ጥዕና ኤርትራውያን ኣብ ማእከል ጐልጐል ምስ ኣራዊት ተሰሪዖም ዝሓድርሉ እዋን እዮም ኣብ ጐርባብቲ ሃገራት ርሻናት ዝሃንጹ ዘለዉ። እቲ ዘገርም መንግስቲ ህግደፍ በቶም ኣብተን ሃገራት ዘለዉ ወከልቱ ቢሉ ደድሕሪቶም ኣብ ሃገሮም ከየውፍሩ ዝነፈጎም ዜጋታት እናሰዓበ ረብሓ ክኣሪ ዘይምሕፋሩ እዩ። ካብዚ ሓሊፉ ህግደፍ ነቶም ኣብ ጐረባብቲ ሃገራት ዘለዉ ኣውፈርቲ ከም ዘተባብዕ ዘምስል ዜና ከስምዑ ዝደናደኑ ኣካላት ምህላዎም እዩ። ናይ ገዛ ርእስኻ ሰብ ሃብቲ ኣብ ሃገሮም ከይነጥፉ ሰጒግካ ሓላይ መሲልካ ኣብ ጐረባብቲ ንኸውፍሩ ምትብባዕሲ ምስ ምንታይ ይቝጸር ዝብል ሕቶ ብብዙሓት ዝለዓል እዩ። እዚ ፈቶይ ጸላእ ህግደፍ ኤርትራን ህዝባን ካብ ድኽነትን ድሕረትን ንኸይወፁ ኰነ ኢሉ ዝሰርሕ ዘሎ ምዃኑ ዘርኢ እዩ። እቲ ኵሉ ዓይነት ወፍሪ ኸልኪሉ ካዝናኡ ዘህጥር ናይ ማዕድን ቁጠባዊ ጽላት ጥራይ ዘተባብዕ ምዃኑ ኸዓ ቁጠባዊ ጸገም ህዝቢ ናይ ምፍታሕ ድልውነት ዘይብሉ ምዃኑ የመልክት። እቲ ሓሊፉ ኸም መህደሚ ዝጥቀመሉ ንወፍሪ ዝበቅዕ ትሕተ ቕርጻ የለን፣ ኤርትራዊ ንኸውፍር ዓቕሚ የብሉን ዝብል ምስምስ እዩ እሞ ነቲ ዝጐደለ ንኽምልእዎ ነቶም ኤርትራውያን ሰብ ሃብቲ ብዘለዎም ዓቕሚ ከውፍሩ ዘይተተባብዕዎም ናይ ዝብል ሕቶ መልሲ ግና የብሉን። ስለዚ እቶም ዕዉታት ኣውፈርቲ ኣብ ጐረባብቲ ሃገራት ጉዳይ ህዝብን ሃገርን ከየዋደቑ ኣካልቲ ናብ ሃገርካ ናይ ምምላስ ቃልሲ ክኾኑ ምዝኽኻሮም ግቡእ እዩ። ዝተፈላለዩ ወገናት ህግደፍ ኣብ ኤርትራ ዘለዋ ትካላት እንዳዕነወ ንጕጅላዊ ጥቕሙ ግና ኣብ ወጻኢ ይወፍር እዩ ዝብልዎ ሓበሬታ ክውሰኾ እንከሎ ኸዓ ኰነ ኢሉ ኣንጻር ዕብየት ኤርትራን ህዝባን ዝተዓጥቀ ጨካን ጕጅለ ምዃኑ የመልክት።

ናይ ሕድሕድ ዘይምትእምማንን ንናይ ሓባር ለውጢ ብሓድነት ዘይምውፋርን ናይ ዝረቂቕ ጥበብ ምርኣያ እዩ። ኣብ ህዝቢ ዘይምትእምማንን ናይ ኣተሓሳስባ ምክፍፋልን ምስራፅ ከዓ ቀንዲ መሳርሒ ናይ ወፃዕቲ እዩ። ስለዚ ወፃዕቲ ዕድመ ስልጣኖም ንምንዋሕ ኣብ ህዝብና ምክፍፋል እናፈጠሩ ዘሕዝን እምበር ዘይተጸበኻዮ ተርእዮ ሃንደበት ኣይኮነን። እቲ ተወፃዒ ኣብ ሕድሕዱ ምትእምማን ኣጥፊኡ ኣደዳ ውዲት ወፃዕቲ ክኸውን እንከሎ ግና የገርምን የሕዝንን። ኣብዚ እዋን እዚ ህዝቢ ኤርትራ ኣብ ዓዲ ዘሎ ይኹና ወፃኢ ብዛዕባ ወፃዒ ባህርያትን ተግባራትን ጉጅለ ህግደፍ ናይ ኩሉ ብዝበሃል ደረጃ ናይ ሓባር ሚዛን መሓዙ ኣብ ቃልሲ ኣንጻር ወፃ ሓደ ስጉምቲ ንቕድሚት እዩ። ነቲ ናይ ሓባር ተረድኦ ብናይ ሓባር ተግባር ከተሰንዮ ዘይምብቃዕ ከዓ ንውፃዓት ዘሻቕል ዘሰክፍን ዘተሓሳስብን እዩ። ንወፃዕቲ ኸዓ ብኽንዱ ደረጃ ዘቕስን እዩ። ኣብዚ ሓደ ኽዝንጋዕ ዘየብሉ ከምቲ ብሓባር ኣንጻር ወፅዓ ኽትቃለስ ምብቃዕ ንዓወት ውፅዓት ወሳኒ ዝኸውን፣ ናይ ውፅዓት ብሓባር ዘይምውፋር ከዓ ንወፃዕቲ ብኽንዱኡ ደረጃ ቐጻልነቶም ንምርግጋጽ ዕድል ዝህብ ኣጋጣሚ እዩ። ወፃዕቲ ኣንጻር ኩሉ መሰላትን ነፃነታትን ምዃኖም እናተረዳአናን ራህዋ እናተመንናን ምእንቱኡ እናጨራሕናን እንከለና ደኣ ስለምንታይ ኢና ንኡስ ፍልልያትና ወጊና ኣከኣኢልናን ተወሃሂድናን ኣንጻሮም ዘይንቃለስ ዝብል ሕቶ ኣብ ሕልና ዅልና ውፃዓት ዘሎ ምዃኑ ብዝተፈላለዩ መገድታት ክግለጽን ክቐርብን ንዕዘብ ኢና። ነዚ ሕቶ እዚ ዝተፈላለዩ መልስታት ክህልወና ኸም ዝኽእል ርዱእ ኮይኑ ካብዚ መሰረታዊ ድኽመትን ተሓታትነትን ከም እናሃድም እውን ፍሉጥ እዩ። ናይዚ ሕቶ ዘይሓቀኛ መልሲ ግና ካብ ኩልና ዝተሓብአ ምስጢርን ስውርን ኣይመስለናን እዩ። እቲ ጠንቂ ካብቲ ዓብዪ ኣብ መንጎ ወፃዕትን ውፁዓትን ዘሎ መሰረታዊ ፍልሊ ዝያዳ ነቲ ኣብ ሕድሕድ ሓይልታት ለውጢ ዘሎ ክመሓደር ዝግብኦን ዝኽእልን ዘይመሰረታዊ ፍልልያት እንዳኣቐደምና ነቲን ጻር ወፅዓ ክቐንዕ ዝግብኦ ናይ ቃልሲ ዓቕሚ ኣብ ዘይቦትኡ ነባኽኖ ስለ ዘለና እዩ። እዚ ዘይውሁድ ኣካይዳ ኣንጻር ወፅዓ ክውዕል ዝግብኦ ኩሉ መደያዊ ዓቕሚ ኣብ ዘይለዓቱ ዘባኽን ጥራይ ዘይኮነ እቲ ወፃዒ ኣብ መንጎ ውፅዓት ኣትዩ ንኽዘርግ ዝሕግዞ ምዃኑ እዩ። ስለዚ ዕድመ ወፃዕቲ ኣብ ኢድ ውፅዓት እምበር ኣብ ኢዶም ስለ ዘይኮነ በቲ ብኢድና ዘሎ ዓቕሚ ዕድመ ወፅዓ ኸነሕፅር ሓቢርካ ኸም ምቅላስ መህደሚ ኸም ዘየለ ምግንዛብ የድልየና።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ